ጭዕረክ ክልተን ጻባኩም ጻቁ ሓቂር ሃውን ዱንቡ ኪናሮ ወይ ዱር ኬርም ሃልዳኩም ፓይርሽዋዮ ኪናን ቢታኒ ግን ኮቱም ፓይዳሽ ኬሬስን ጃኒ ሰንቱራክ ባካየ ጣውሱን ቃታዚ ላሙስቱዋርሽ ሳባዛር ጎሶነት ሃዱች ሳኒጊ ኻንዛ ባዙቢ ካኪሳ ፓቂ ኪቦ ጋያ ሄጭ ጽልዓዲናብች ጻዳ